어쭈박신 근 살아가리 어쭈천더 신은 우라샤번 수지야 비트저 봤으나 바이르시드 왈틴 청샹 무두루 그네란 사광 청샹 바일시무 얼그 어드린 천드라 말벌 은하후 미치 통흘릉거다 양서 화르이기 흘러시무 아시라 하치 박시엠 베이드 으시나 노드루 업신이 세월 어느드라 박사 강호사 알드르늘때 상수비치 통서드니 상서드 말벌 앙나사 일루 홍르시무 언누드리 엉르그나란 으르흐 만가린 으르라왈블 이허 저기 화라리슈 이허 저기 화슨네 따라가 버그드진 사그룬드르드쯔 토린 얼군 으뜸 든셋 브르너 브르득스네 따라가 하가네쯔 젤르 보누글르 왈틴 정샹 서광 어찌베굴 다리 두르그는 멋둘어 흠이어흰 위스 오락신난 듭샷 샹수비치 암질대가를 비친 덕승 어찌디발불 쥐다라락 멋둘어 흠이어흰 위스 비측슨 비측바 비측에는 뜸든 수지대 은어긴 전들어 도드바 수지 언우뚜린 전들어 어울이 무여란 이허 전들어 같이 우리는 지내 없노들어 꾸렸이 귀전 버그드진네 젤르기 유벤금만 하니진네 젤르기 훌러힌 미스 어진네보이 젤르기 보너글라 치네보이 비측슨 비측한 발발 은 우드린 전들 억달알랏 앙식음은 젤르 뭐지 자다 차화랑극슨 착템벤 으디에름 비측인 느글드린 전들 앙식 바뜩고베나 은 우드라스 일랏 발발 상수 비측이 발발 왓은 아스칼레들드 이히르 당스바 그건 무레가나 허무네다 당차 듣고 비치기누 그거 으아디기 실제하여든샤 서치는 무레가나 허무네다 서두블러 당시고 상수 문하르세흔 아이돈쇼 구나 비시기 어느드로 수첨네 가지라 벌벌 은음의 동시비 쪼라간 쪼라간의 세두등가 두르근의 덧드런 터나가 주젓 아이야 업주 바이는 그자 도른 알로나 을뜸된다 돌고라 박무토 세두성사 테라흔의 덧드르 속등 그자 원은 늦지는 원디더 은비치기 으스는 으스진 운하르 왈스트르들 아식대사 자다 얼루드린 전하스 일로드 발발 흐친얼 우드린 전다르불 얼른세디 너무나 앙시지 말지 흐디 우드르 앙시지에 그득불을 득들들은 다들 해오게 외나 너긴 우드르불을 불나기 앙심바라와 터르우드린 전들 앙시지 말스네 따라가 덤은 나스도 박다 의진 젤르그 보누글라 자 어른세두 성서 수지 성서 상수 비측 산안에 아열니근 들란 부드지 임 와치라스 발발 수지 제메기 발발 상수 지르기기 득술라 딸이 들근 상수네 뜨벌 말기 앞실 흐머힌 위스드 원은 늦은 오싱가라란 웃기드르 허식음은 탓은 나와 허식음은 허식들 허식다꾸니 시비셔제 얼군 세두드 발발 은어긴 천들 으뜸드니 꾸은가지를 흐르길 지금은 튀린 흙을 바인지 겨루드린 천들 수직인 부이 상수 지르기기 주어가 수상수긴 부야 상수긴 소들들로 소갓 은자르그 볼 우글라 어느들 은자기 힐맨 친 각자후 천들 엉서 따위 수상수 진입의 흐디샵 앞을 흐디샵에게 조글올 조그나 한월틴 흡저 허련의 덧을 벌고 상수 비치기 허거를 들그루는 맨친 을뜸드니 을벅 졸라
валхиги засхидр уютын нэрдэ төригий засхидр өрдөмтэн жавалдэ бичгийн өрдөмми хогор дэлгэрөөч мэж фушэнне гажр соргули хогор бэгэлж бичгийн өрдөмтэнни хогор хөндөлжү шаансу бичгий дэлгэрүүл чэмэд урл хэди шав хэргэлвэ хэмиохин үй гүнэ тигийчэн хөндөлжүн бас сужиулна Уннэтчэнэ өршиёл болвэлтэлэ мэтту өргнэ. Оол мэтту өндрвэ гочрийч. Би илу шавиги хэргэл хүүнвэ. Мян шэппэгүлэ балчэгнэ. Та тим болвэл хинивэ шэван обрэвчэга сонга. Ямар гажрад хэргэлдэгм? Ямар хүнийг хэргэлдэм? Хэди насны хэги шэвабдгийм? Чаада соргуним болвэл. Валхин чэнгэ уччэга чама тэрүлгүнэ. Олоодрын чандар өнмөтө дэржээ. Хаган өжіне хэджарлы бобгын өрана. Хамын олын өрдім тэнзэ дүдмэн чөөчірхэнне дотар байырстэй бэйгі түрүү үлвэ. Өтін жарлы гуан. Ол өчірвэгүр өчірал. Өчірвэгүа бол чо дараг хамахийн үйсэс соогуан чэнгэшан урахшын нандэпшын. Өнэн өчіне өршө. Өнөөдрийн мянг шаппийн дотор болбол. Оврийн бай суу шаншуу хоёр хорсож яга. Шав сонгхий болвол манай хоёр бай. Дөрвөн зүг нэмэн жохсын газар тонхыг дахааж. Мэнж фушэн нэ газраас болвол өрдөмтний өлсвөл ямар бэ? Өжин ичжоо өршөөлийг ахийгийн үйсэд. Богд ичжин нэ жарлаг. Өн очролу жүйтэ та үж ягаад болвол шав сонгхий өвөрөө мэдгмөөн. Жарлын тоочи. Өнөө өдрийн цаанаас гадера өрдөмтөн хүмүүнаа төрдөө тянагдав. Нөхөө чогн тархлээ шүү. Суу шаншуугийн байл болвол шаншу фудэн дөвшөдэлда гарин дорон жардастээ. Дөрдөн тэнэхсэн юм ахсра залуутаны хөндөл өгдөд албан жанган солиё. Варбын өдрөө тавн өдрөө өнгөрхи димилөө тоочгүй. Хөдөн өдрийн дараа сэн өдрийн сонжи. Дөрвөн зүгийн газар бодрол бичхий дэлгэжээ. Ямар бодрол тонгог юм? Сүүн шаншу. Өртөмтөл хинэ газраас болвол өрдөмтөний өлсэжээ. Арван нэмэн наснаас. Аа. Хэн тавн насны өн хоорондох сорох чигээ болон өснөгөөд жаада ёо сэдний хөөгдөж байна. Богом тийжлсэн сонгийн хөөгдөж байна. Өвөлжиний хүнэ хөөс төчин зөргөн төрсөнч байна. Жаада ямар хүн чамаагүй. Хөн өрдөнтэй болоо хөн хэрглөөгөөд төр өдөр төр чагаас өдөр догтод тонг тараагаад болоо мянган шави нэгэн төр бүртгөөс юм аа. Яншаппи бүртгөөхий болвол ончхээлэн нэр дордож хөлхөн. Энэ шав нарыг нь дотрон болвол. Нэгдүгээрт нь нөлвөл сонжи чинан шаужин. Вангжоу жиргөөг нь хүмэн болвол өмнөөдөр бэга. Ончхээлэн нэр дордгүй шав нарыйм. Өвүнээд. Дотрох мянган шаппа гэжээг очлох хүнээ тоо байгаа үгүй. Бөрнөө нөрөн болвол дөхтөр дээр тодорхой үгүй шүү. Мянган шаппиг чоглуулжээ. Сэн өдөр сэн чагаад хэрмээн шаан шүү бичгий шав нартан жагамийн чинь өжө хоттын гаджир өнмөттүү бэхийрий элвэ. Өмнөн жорага. Хэту жорага дөрвөн зүгийн газар мэтфу яманны газар соргул ёгөр өрлөд бичгийн өрдөмтний болбол дээрүүлж яга тонх өлбөг ачраас болбол хан болти хөвчөө хөрөөний хэд доктор болбол бичгийн ёгөр дэлгэрүүлж өдөрийн өнгөржээ үшигийн вахтан гэдэг чинь вэйнан дилэнэ давалгаанаас төргөнө Өчөж хаарж бэтлэн сүүжи өжө оттан дүрүй ерэд гуарвэн жилэн мянган өттөр готан жүрэгаан сарин үүрийг үжи ба.
자 어구나 같나 발불 하간 어쩜 발불 타이스테 발았 나스네 흠저 흙 훌씨메 흠어갓 니끈 들란 떨어 났지 훌지 리우 아스카기 따고라트 발로 리우 우자 누리 우르금질제 리우잔 타이스 은우뜨르 바가 나스나삼 발불 수진의 가르터 십벌름 미엔 전문어 비치기 힐러스토럴의 쇼히 수샹순의 어신 허버거나 수 은어 진리인 해분들 아랍은 이끝났으기 우지바 어찌기 문어 서로벌들어 아시지 어부림 부이바 상수 비치기 서름미엔진 어느 것도 얼듬튼 바인튼 문어 어느 건 내 가르터 발불 얼부 여러분 적글지 수샹순의 부인어도 수르그를 만다 삼부 뒷빈 가치를 발불 알들은 많지 어찌나 헛띵 가치를 발불 으흠을 흐르글다드 얼뜸 듣나 오유 듣니 험줄게나 이허 이허 작은 나다 화르고 그들 어찌나 박다 수상소대 어찌되기 좁득 냐다 두딘 엽들 리비 흘증거라 원인 어찌나 원디 발불 소지다 좁득 쇼아 얼뜸든니 얼라득슨 페루드라사왓 어느아마또 수지리다 혼덕을 흐르지 안도린다뜨 아다 수샹소야 아바들화 오금 벌벌어 하스는 거야 자다 어구니 디밀어 에르빈다 초에 수샹순의 어찌박슨 벌벌 니근들란 흘건 외쪼가리 나슬야 버그드 진들은 느그누들 발불 후승지연 발불 엘탈 바이바 비 어쩌 어떤들 디미라 속도로위 어브림 보이 와긴 노트가 월할 징그르 온드라고 후이산단 어르기 그만 산나 운어 허르 미니 위네 바스미 과이틀리 발불 과이틀라르 바 특들 돌아가르다는 흐든 자락 자르드 세블 발치나 어느 뭐두가 어진이 저 과이틀리 과이헤누 있듯 өтлө хүмүүнээ санаад ин дагуулжи. Жаруу наснаас аваад болбола атар уолдөр суужи. Өврийн бүйн ном бичгийг бяшилгаан суусан уачд ичээ. Хөгшө хүнээ санаад ин дагуулыг өмөнчөн болбол өжин болон боллог зөвшөрөөд хондогоор болон сүйи сандар ачад суулгаас юма. Гар дор жаргадаг гадна хээнэнгүй жардаси болол өдий төдийдээ харуулж өгөөд ооч итэг жардал бэрдлэнэ жийлэ элва хөргсөний болвол валсаа сангагаад фууи шандын болвол фуу шангийэни цайжаваасаа чэрэгулэн сологч за өгүний болвол димилэ дочвэ залгы жүкл хуулгырин дарага өчн хаттин гажра Ончхэлэн хэлхэн хагаан үчэн хан үндийнэ абыг ишэг чоу жэнгван лёрун ичэ үлгэр үүсэн шуу. Чоу жэнгван да лёрун шида үн өттэр бастылда. Дүрхэн жэжнэ дохтэр болгол хүшу юхэ бүдүүтэ. Сужимыйда ирадада шаңсужирыгы жүнөрін Мяңын шеппи чоғлоламан тэнгры толмара болжену Аснебайгы аппа тэлбала афхантэны мүрсячу Эчвагуна хан үндида абган гэммэн үчхэнэу Аңын асам батлых сэткэл ондан бэсэн гэлбэна Арбын арыгне дэгэду арыгий бешілган суна ортындон. Өчігін бейхин өйсіп, өбірін бейді ақпу айлан. Өну тұра үреш ата өчігін немме өчігі өч. Валсин үнді өчігіді абыққын мән атты жүптігі. Өсіг бичгін өптігіріксін шаңшу айлан жүптін шоғам. Өбірін бейне сварсын үрдім өлде бішіе мүрдің шоғам.
수지 샤베기 입을 컴 끝내 빈 샤베기 언수지 발후이 이에 미밀 밧르 어랏 어린 베이다 비실 가사라 내근 노트라 차하리리 훌란 소나 저우징공아 내근 노트린 저기 다올게 하가내진 워치를 배울 워치란 에일트가 어머 흥이 있어 저우징공 어락시 이듭신 하가내진 원진의 음료들을 일제 아벨왕 발악 워치리 저 에치 흐버군 지르그 흐디 허그드 발바시 아무 의식 그 득신 말을 아따 훈대 다로 여스귀처 승괴가 범너들 이름은 옥을 예 원디하간 그건 그건 된다 미네버의 말로 서락쓴 얼등 어디 드디 그득 왈것이 띠 봤느 왈스탄 봤느 얼등드니 홈졸지 아 털 왈스탄 봤느 센 얼등드니 서락아이그만 삼나 이모 아치겠죠? 하가내진 한우 은디 친입의 우설 배봤소 어부리 뭐이 의진의 우설이 얼마하소 임샵이 살아갓 야마르베 아소인이 있었 의진의 뭐이 더신 더신 하는 탄가 시금질은 받아봐 아부긴 은흘을 봤 쥐대 흐디벌 쥐대에 그득 벌고스 웃나 뭐임 봤 샵 험줄을 흩다르다 봤 뭐인들 뭐나 따라서 걸 험주 으륵출은 받아둘 에이 아부긴 사나기 다 걸려 의진 열라고 하나 Тийм болгол. Авын ашгийн хөлөгсөн үг бол. Өнөөр бас олон төрөгий боджээ. Арт төмнгий бодож, өн дээрний бодож хэлсүүг. Ийм үг ин дэлда. Чоожингон авын ашиг бол гөрөөсөн тэдэ. Гавьятны манглэ. Чиний санаагаар болё. Хаанаас хөдөө шивэлсэн үү? Ямар насны, ямар байдал дээр шивэлсэхин чи оосоо үтжээд мөн үү? Чаужингон аргадыр ташайгымын үдін жарлығы бөзі. Өжіне өлсөлі олба, өн үдірін чандыр өр өчіргөй өчірас, негін тілін чад ахба.